ነገ ነው መቼ ነው ሀገሬን የማየው ዛሬ ነው ነገ ነው መቼ ነው ሀገሬን የማየው ዛሬ ነው ነገ ነው መቼ ነው ሀገሬን